ኡዱ ተካይ ቢምገ እምሃ ፈራየተኩን ኑክመግን ዲዩመ ትየባ ሚሁነ ኩለዳነ ወግን ዋነመ ፋሄ ትየባ ሚሁን ኑክመግን ጎጽበላሽ ወሩገደ ባረኩም መንዊ ትየባ ሚሁነከን ኑንኩመ ቤንቴ

ዳልዋሽ ሐመከሽወሩ ኢስዌዲየ ሚሁናይ ፋሁን አናኔ ሚሁኒ ኤንጊጌምዋ ድወሄግ ካንዳ አሉዋ ፋዋ ወጉተከ ኤኩረዋኔ ባይኩከን ከሸወሬ